ታንዘሪበ መተምሴ ይስገሎይነና ታንካቀስደ ጉድ ኢቭኒንግ ማኒፑ ላንቶክሰ በሎይዘሪ ቶሮመሲደ ይሰይ ካንቢራኪበ ሲንገመዲ ቶሮመሲቡ ሀውብደጊ ሎይበ ፓውባ ታቢራምሊበ ፖምናማክፖ አሙካና ታጋትፈ ፎንቶክሰሪ